እዚ ፈነወ ራድዮ ጽንዓት ከተማ ማንሃይም ራድዮ ጽንዓት ማንሃይም ኣብ ቤርሙዳፎን ብ89.6 ብ105.4 ሜጋሃርትስ ማንሃይምን ሃይድልበርግን ከባቢኡን ይፍኖ። ብኢንተርነት እትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ቀደመን እስያት አብዕቀብ ባህልን ክብርታትን ህብረተሰብ ዓብግደ ስለ ዘለዎ ብስለ ዓለክ ስራሓሉ ከምዝግባ ብ18 ሓሰ ኣብ ሓሊብ መንተል ንዞባይላ በርዕድ ኣብ ዝተካየደ መዛዘሚ ስነ ስርዓት ተገሊጹ። እቲ ብቤት ፅሕፈት ሃማመተ ዞባዓን ሰባ ተወዲቡ ብመን እስያትን ሕብረተሰብን ዝተዳለወ ግነ ኣብ ብሄረ ብሊን ብምትኳር ያታዊ ድኮነ ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ ምርኢት ከምኡውን ንተራን ቦታን መን እስያት ኣብ ሕብረተሰብ ዘላለት ሕቶታት ዘጠቃልል ነይሮም። ሓላፊ ጨንፈር ሃማመተ ዞባዓን ሰባ ኣቶ ኣዛዚ በረከታብ ነቲ መደብ ንምሕዋት ኣበርክቶ ንዝገበሩ ድሕሪ ምምስጋን እቲ ዕላማ ኣብ ምምሕዳራት ከባቢ ወሪድካ ውዳቤታት መን እስያት ብምሕያል ባህሎምን ክብርታቶምን ንክፈልጡን ንክዕቅቡን ከምዝኾነ ኣረድዮም። ኣማሓዳሪት ንዞባዒላ በርዕድ ወይዘሮ ዓሻ ዓሊኖር ቦገና እቲ ቕነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከምዝኾነ ገሊፃ። ወኪል ኣማሓዳሪ ዞባዓን ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባዓን ሰባ ኣቶ ሙሉእ ተስፋ ማርያምን ብግድኦም ባህልናን ክብርታትናን ንመሰረት ሃገራዊ መንነትና ከምዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶምን ብዕምቆት ንክፈልጡን ንክዕቅቡን ሓጋዝ ምዃኑ ገሊፆም። ኣብ ዞባዓን ሰባ ቀነ መንእሰያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለያ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ ይነፅር። ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድዕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ። ኣብቲ ብ14/18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስፎርነን ዝተካየደ ኣስተምህራዊ ጎስጓስ ሓላፊ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፊ ምቁፅፃርን መቕፃዕትን ኣቶ ኢሳቅ ያቆብን ሕግታት ትራፊክ ምጥሓስ ብዘይካት ኣብ ህወትን ንብረትን ዘቕርዶ ጉድኣት ዝፈጥሮ ስነኣእምሮዊ ፀቕጢ ብቐሊል ከም ዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕጡባት ክኾኑ ኣዘኻኺሮም። ኣብ ቀዳማይ መንፈቕ ናይ 2026 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዝዝዓበ ብምጥቃስ ብሰንኪው 28 ሰባት ሂወቶም ክስእኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10,000,000 ንኣፋ ዝግመት ዕንወት ከም ዝዝዓበ ገሊፆም። ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይምኽባር፣ ርሕቀትካ ዘይምሕላው፣ መስተሰቲኻ ምምራሕ፣ ክቱር ናህሪ፣ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም። ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብተ ገብሩ ወገኑ ሳዕቤናት ጥሕሰት ሕጊ ንምግታእን ንምቁፅፃርን ቀፃሊ ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝውሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም። ተሳተፍቲ ወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስተምህራዊ ጎስጓሳት ቀፃልነት ክህልዎ ብምዝኽኻር ፀሓቂ ምንቅስቃስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነግሩ ሸቃቶ ስጉምቲ ክውሰደሎም ከምኡውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም። ፕረዚደንት ዶናልድ ትራምፕ ኩናት ብሰላም

ዝኸበርኩም ሰማዕትና ብፍላይ ኣካሪት ኣካል ሃገራዊ ሽማግለ ሓበሬታ ምዝህልወኩም ኣብ ናይ ሙዚቃ መደብ እንዳሃለና እንዳደወልኩም ሓበሬታ ክትቡ ትኽእሉ ኢኹም። ዘለናዮ ስትድዮ ስትድዮ ሓደ እዩ 06213398 01 ክደግመ 06213398 01 ኣብዚ ደው ኢልኩም ሓበሬታ ፍሉይ ሓበሬታ ምስ ዝህልወኩም ናብ ህዝቢ ዝቐርብ ከተቕርቡ ኣብ ግዜ ናይ ሙዚቃ ግዜ ቴሌፎን ነፃ እዩ።

ዝኸበርኩም ሰማዕትና ክሳብ ቴሌፎን ዝድወል ሓበሬታ ከምቲ ልሙድ ኩሉ ግዜ ዓመት ዓመት እነካይዶ ሕሎም እውን መበል 65 ዓመት በዓል ሓደ መስከረም ምጅማር ብረታዊ ቃልስና ኣብ ማንሃይም ዕለት 5 ወርሒ 9 ክካየድ ምዃኑ ንሕብር። ዝካየደሉ ቦታ ከዓ ኣብ ኦቨርሪድሽትራሰ 9 ኣብቲ ኩሎ በዓላት ንገብረሉ ወይ ኣኼባታት ንገብረሉ ኣብኡ ሰዓት 3 ክጅመር እቲ መደብ ኦቨርሪድሽትራሰ 9683099 ማንሃይም ዕለት 5 ክካየድ እዩ። ብድሕሪኡ ካብኡ ሰሙን ፀኒሑ ከምቲ ልሙድ ኩሉ ግዜ ዝገብርዎ ኣብ ከተማ ካይዘርስላውተር እውን ብስፖርት በዓል ዝተሰነየ መበል 65 ዓመት ምዝኽሪ ሓደ መስከረም ክበዓል እዩ። ኣብ ናይ ንግሆ ቀትሪ ናይ ኩዕሶ ፀወታ መደብ ክህልዎም እዩ። ብድሕሪኡ ኣብ ናይ ምሸታዊ ከዓ ክሳብ ወጋሕ ትበል ብበዓል ሓደ መስከረም ክበዓል እዩ ዕለት 12 ወርሒ 9። ስለዚ ሰሙን ብድሕሪ ናህና ምዃኑ እዩ። እዚ እውን ዓብ በዓልና ስለ ዝኾነ ኣብኡ ክንካፈል ብቐዳምነት ከዓ ኣብዚ ናህና እውን ኩሉና ከም ቀደምና ክንካፈሎ ብፍላይ መንእሰያት ኣብዚ በዓል እዚ ተሳታፍነትኩም ከተርእዩ ኣገዳሲ እዩ። ኣካየድቲ ኣካል ክሳብ ዝድውሉ ካብዚ ቐፂልና ኣብቲ ካልእ መደብና ክንከይድ ኢና።

ዝኽሪ መስከረም ሰነዳት ቅድሚ 65 ዓመት እንታይ ዝብል ነይሩ? እዚ ኣብ ጋዜጣታት ኣብቲ ግዜ እቲ ዝነበረ ጋዜጣ ይኹን ከምኡውን ብተቓለስቲ ዝግበር ዝነበረ ካብ ዶኩመንታት ዝወፀ ፅሑፋት እዩ ኣብ ጋዜጣ ሓዳስ ኤርትራ ይወፅኡ ዘሎ። ስለዚ ከም ዘለዎ ኮነንብቦ ኢና ኣብ መሓዳሪ ኣውራጃ ተሰነይ ብ8 መስከረም 1961 ዝፀሓፎ መልእኽቲ ሓምድ ናብ ሽፍትነት ከም እተመልሰን እናቱ ጉጅለ ኣብ ሃደም ደሚ ድኳን ከም ዝዘመቱን ብዕለት 3 ሰብተምበር 1961 ሓበሬታ በፂሕና ኣሎ። ጋዜጣ ዘመን ብዕለት 18 ግንቦት 1961 ናብ ዘውፅኦ ዜና ኣብ ኣልኣዝሃር ዝበሃል ኤርትራውያን ተምሃሮ ነቲ ኣብ ካይሮ ዝርከብ ኤምባሲ ኢትዮጵያ ብምጥቃዕ ኣብኡ ዝነበረ ዶኩሜንታት ብምቅፃል ሓንቲ ንብረት ናይቲ ኤምባሲ ዝኾነት ኣውቶሞቢል እውን ኣቃፂሎም። ጋዜጣ ሓዳስ ዘመን ብዕለት 26 ወርሒ ሰብተምበር 1961 ማለት ወርሒ መስከረም ድሕሪ 25 መዓልቲ ምጅማር ብረታዊ ቃልሲ ሒዛቶ ዝወፀት ቀዳማይ ዜና ሓመድ እድሪስ ዓወተ 10 ዝልጎሙ ኣብ ዓሸራ ብረት ዓጢቑ ካልኦት ማንኪር ዝተባህለ ብረት ዝዓጠቑ 22 ዝኾኑ ሰባትን ገለ ብረት ዘይዓጠቑን ሒዙ ኣብ መንጎ ቁርደትን ኬሩን ኣብ ዝርከብ ከባቢታት ካብ ሕጊ ወፂኦም ይንቀሳቐሱ ከም ዘለዉ ካብ ምምሕዳር ፖሊስ ኤርትራ ኣብ ኣስመራ ዝረኸብናዮ ሓበሬታ ኣፍሊጡ። እዚ ጉጅለ እዚ ካብ ሕጊ ከም ዝወፀ ምስተፈልጠ ኣብ ዝቐልጠፈ ግዜ ኣብ ትሕቲ ቁፅፅር ንምውዓሉ ዝኣክል ሓይሊ ፖሊስ ተዋፊሩ ይከታተሎን ይሃድኖን ኣሎ። እቶም ሸፋቱ ዓጢቆሞ ዘለዉ ብረት ናይ ቀደም ስለ ዝኾነ ኣሲርካ ናብ ፍርዲ ምቕራቦም ዘፀግም ከም ዘይኮነ ፖሊስ ኤርትራ ፍሊጡ ይብል መሊሱ ጋዜጣ ዘመን ድሕሪ 1 ወርሒ ብዕለት 26 ወርሒ 1961 ኣብ ኮለላ ዝነበሩ ፖሊስ ነቑጣ ባሮንቱ ዝሓለፈ ሰሉስ ዕለት 24 ወርሒ 1961 ካብ ሕጊ ዝወፁ ሓመድ እድሪስ ዓወተን ሰዓብቱን ንምህዳን ኣብ ዝተንቀሳቐሱ ኣብ ጥቓ ኬሩ ውግእ ኣካይዶም። ኣብቲ ውግእ ንዓብዱ ፋይድ ክወግእዎን ክማርኽዎን እንከለዉ ምንሽር ዝዓይነታ ብረት ምስኡ ረኺቦም። ከምኡ ውን ኣባላት ፖሊስ ሓመድ እድሪስ ዓወተ ዓጢቕዋ ዝነበረ ብረት ምስ 43 ጠያይት ረኺቦም ኣለዉ። ዓብዱ መሓመድ ፋይድ ንኬሩ እናተወስደ እንከሎ ኣብ መንገዲ ከም ዝሞተ ተፈሊጡ ኣሎ። ኣባላት ፖሊስ ነቶም ዝሃደሙ ሸፋቱ ይከታተልዎም ኣለዉ። ጋዜጣ ዘመን ብ3 ወርሒ 12/1961 ናይ ዝተኸየደ ግጥም ፖሊስን ተጋደልትን ዜና ኣብ ናይ ዕለት 6 ወርሒ 12/1961 ሕታሙ ገለ ፀረ ሕጊ ሰባት ሓደ ወፃእተኛ ዝውንኖ ኣብ ወረዳ ባረንቱ ኣብ ጋሽ ጉርጉጂ ኣብ ዝተባህለ ቦታ ዝርከብ ሕርሻ ኣዕንዮም ኣባላት ፖሊስ ኣብቲ ቦታ ፍፃመ ምስ መፁ እቶም ካብ ሕጊ ዝወፁ ባእታታት ቃበት ኣብ ዝተባህለት ቦታ ኣብ ዱር ተሓቢኦም ፖሊስ ኣብቲ ዝተሓብእዎ ቦታ ይመፅዎም ከም ዘለዉ ምስ ፈለጡ ቀዲሞም ተኽሲ ብምኽፋት ንሓደ ኣደም መሓመድ ዝተባህለ ኣባል ፖሊስ ብጥይት ወቂዖም መውጋእቱ ብርቱዕ ስለ ዝነበረ ሽዑ ንሽዑ ሂወቱ ሓሊፉ። 4 ብፆቱ ከዓ ቀሊል መቕሰልቲ ኣጋጢምዎም። ፖሊስ ብወገኖም መሓመድ ኤራ ሙሳ ዝተባህለ ዒድ ኢብራሂም ዝዓዱ ብን ዓረማዊ ናታብ ብጥይት ወጊኦም ምስ ኣልቢኒ ዝዓይነታ ብሮቱን 45 ጣይቱን ማሪኾም ኣለዉ ይብል ጋዜጣ ዘመን ኣብ ናይ ዕለት 11 ወርሒ 11/1992 ሕታማ ኣብ ዓውሓ ኣልገደም ናይ ዝተኻየደ ውግእ ዜና ኣብቲ ውግእ ነቶም ካብ ሕጊ ዝወፁ ዝሃድና ዝነበራ 2 ናይ ኮለላ ጉጅለታት ፖሊስ ተሳቲፈን ናይቶም ሸፋቱ ብዝሒ 15 ከም ዝበፅሕ ሓበሬታ ፖሊስ ኣረጋግፅ። እተን 2 ናይ ኮለላ ጉጅለታት ፖሊስ ምስቶም ፀረ ሕጊ ኣብ ዝገበርኦ ውግእ ኢብራሂም መሓመድ ሲኒ ዝተባሃለ ሽፍታ ተቐቲሉ ሳልሕ መሓመድ ሓሰን ዑስማን እድሪስ ሓጅን ሙሳ መሓመድ ሙሳን ዝተባሃሉ ሸፋቱ ከዓ ድሕሪ ምውግኦም ተማሪኾም። ካብ ፖሊስ ከዓ ሳልሕ መሓመድ ዝተባሃለ ኣባል ፖሊስ ኣውራጃ ቁርደት ሞይቱ። ጋዜጣ ዘመን ኣብ ናይ 7 ወርሒ 4 1962 ሕታማ ዝዘርግሓቶ ዜና ኣብ
ባላጊንዳ ቢታማ ከባበተሰነይ በ4 አፕሪል

ወርሒ 1919 ካብ መቓዲሾ ናብ እድሪስ እዚ ዝስዕብ መልሲ ሰደደሉ። ዓወቲ ኣብ ምዕራባዊ ቆላ ምንቅስቓስ ከም ዝጀመረ ምስ ፖሊስ ኩናት ገጢሙ ሰብኣዊ ክሳራታት ከም ዘውረደሎም ብዙሕ ናይቶም ናብ ሜዳ ዝወፁ ተቓለስቲ ኣስታት 4,000 ከም ዝበፅሕ ይኹን እምበር ናይ ዕድቂ ዋሕዲ ከም ዘለዎም ከምኡ ውን ዓወታቶም ብረድዮን ናይ ምቅላሕ ፀገማት ከም ዘለዎም ካብ ደብዳቤኻ ክርዳእ ክኢል ኣለኹ። እዚ ኩሉ ተስፋ ዝህብ ሓበሬታታት እዩ። እንተ ንብዝሕቶም ተቓለስቲ ብዝምልከት እቶም ሓበሬታ ዝሃቡካ ዘጋነንዎ ይመስለኒ። ብዝኾነ ግን ንተቃወሞ በረኻ ምውፅኦም እምብዛ ዝሐጎስ እዩ። ምትብብዖምካ ኣገዳሲ እዩ። ንስኻ ዝከኣለካ ፃዕሪ ግበር። ኣነ ብወገናይ ኣብ ዘለኽዎ ቦታ ኮይነ እንታይ ክገብር ከም ዝኽእል ክሕብረካ እየ። ካብ 9 ክሳብ 14 መያዝያ 1962 ኣዛዚ ፖሊስ ኣውረጃ ባርካ መጀር ጎይቶኦም ገብረዝጊ ኣብ ሃይኮታ ባሮንቱን ኬሩን ካልእ ቦታታትን ንህዝቢ ናይ ዘካየደ 5 ኣኼባታት ደቃይቕ ዝሓዘ 15 ገጻት ዘለዎ ሰነድ ንትሕዝቶ መግለፂኡ ከምዚ ዝብል ኣስፊርዎ ይርከብ። ከምቲ ኩልኩም እትፈልጥዎ ሓመድ መራሒ ሸፋቲ እዩ ነይሩ። ንሰበስልጣን እንግሊዝ ኢዱ ምስሃበ ከዓ ኣብ ገርሰት ነፍሱን ጥሪቱን ንምሕላው 4 ብረት ተዋሂብዎ ቁሩብ ፀኒሑ። ኣብ ገርሰት ሸቃ ዝተባህለ ንኽምዝምዝ ናብ ሰበስልጣን ሕቶ ኣቕሪቡ ነይሩ። ሕትኡ ምስ ተነፅገ ንተፀዋዕቲ ቀቢላታት ናዝራት ከም ጠንቂ ምንፃጉ ገይሩ ኣቕሪብዎም። ድሕሪ ዚ ሓምድ ናብ ናይ ሽፍትነት ክምለስ ይደሊ ከም ዘሎ መንግስቲ ክርዳእ ክኢሉ። በዚ ምክንያት ንመሓዳሪ ኣውራጃ ቁርተት ኣብ መሓዳሪ ወረዳ ተሰናይን ኣዛዚ ፖሊስ ናይቲ ወረዳን ዝኣኸሉ። ኣብ ገርሰት ረኺቦም ከዓ ብዛዕባ ናይ ሽፍትነት ናይ ምምላስ መደብ ብዝምልከት ዝስማዕ ዘረባታት ተመያይጦም። እንተኾነ ሓምድ ነቲ ኣባህላ ብምንፃግ መንግስቲ ክኣስሮ ይደሊ ከም ዘሎ ተዛሪቡ። ኣብቲ ርክብ ኣብ መሓዳሪ ኣውራጃ ምስኡ ናብ ኣስመራ ክኸይድ ምስ ሓተቶ ኣብ ማሕረስ ተፀሚዱ ከም ዘሎ ብምሕባር ባዕሉ ክመፆ ምዃኑ ቃልኣተወሉ። ይኹን እምበር ኣብ ክንዲ ቃሉ ዝኽብር ነቲ መንግስቲ ዘፍቀደሉ 4 ብረት ሒዙ ናይ ሽፍትነት ስራሕ ንምክያድ ናብቶም ባዕሉ ዘቆሞም ጉጅለ ሸፋቱ ተፀምቢሩ። ሓመድ ብዘይካዚ ናብ ጉርጉጂ ከይዱ ንነበርቲ ናይቲ ዓዲ ኣኼባ ብምክያድ ንሕና ሸፋቱ ዘይኮናስ ነቲ ብወፃእተኛታት ተጎቢጡ ዘሎ መሬትናን ባንዴራናን ንምምላስ እንቃለስ ዘለና ሰራዊት ሓርነት ኢና ኢልዎም። ህዝቢ ንዘረብኡ ኣሚኖም ከም መርኣያ ሓጎሶም ላም ሓሪዶም ሉ። ሓመድ ሓቅነት ናይቲ ዝበሎ ንምርግጋፅ ኣብቲ ዓዲ ንዝነበረ ኣውፋሪ ሲኒየር ሲልቪዮ ኣቪሳኒ ፀዊዑ ኣብ ውሽጢ 15 መዓልትታት ሕርሽኡ ገዲፉ ክኸይድ ኣዚዝዎ። ኣብዝ ሓለፈ 8 ኣዋርሕ መብዛሕትኹም ናይቲ ሓመድን ንሓመድን ሰዓብቱን ምድንጋር ተኣምንዎ ነርኩም። ብዙሕ ግዜ ናይ ሸፋቱ ምንቅስቓስ ንፖሊስ ካብ ምሕባር ተቆጢብኩም ኢኹም። ከምቲ ኣብ ካልእ ቦታታት ዝተረኣየ ንሸፋቱ ተዋግእዎም ኣይንብለኩምን ኢና። ኩልኹም ከም እትፈልጥዎም ፓርላማ ኤርትራ ዘፅደቆ ንፀጥታዊ ጉዳይ ዝምልከት ኣዋጅ ቁፅሪ 155 ኣሎ። ብመሰረት እዚ ኣዋጅ እዚ ከዓ ፖሊስ ንዝኾነ ብቐጥታዊ ጉዳይ ዝጥርጠር ሰብ ን6 ዋርሕ ክኣስሮ ስልጣን ኣለዎ። ኣብዝሓለፈ 8 ዋርሕ እዚ ኣዋጅ እዚ ኣብቶም ስድራ ቤት ሸፋቱ ጥራይ ተወሲኑ ነይሩ። ካብ ሕጂ እንዳሓር ግን ዝኾነ ሰብ ብዛዕባ ምንቅስቓስ ሸፋቱ ሓበሬታ ምስ ዝሓብእ ወይ ሓገስ ምስ ዘየበርክት ብመሰረት እዚ ኣዋጅ እዚ ን6 ዋርሕ ክእሰር ምዃኑ ክገልፀልኩምን እጠንቅቐኩምን ኣለኹ። ብተወሳኺ መንግስቲ ንኣሽቶ ዓድታት ኣብ ሓንቲ ዓበይ ዓዲ ክጥርንፈን ወሲኑ ኣሎ። ፀጥታዊ ርግኣት ክሳብ ዝረጋገፅ ከዓ ብመሰረት ኣዋጅ ቁፅሪ 155 ክንሰርሕ ኢና ይብል ሜጀር ጎይቶኦም ገብረዝጊ ዘቕረበሎም ኣብ ናይ ህዝቢ ኣኼባ እዚ። ሃፀይ ሃይለ ስላሴ ነቲ ኣብ መንጎ ኤርትራን ኢትዮጵያን ብሕቡራት ሃገራት ዝተወሰነ ፌደሬሽን ኣፍሪሱ ንኤርትራ ኣካል ግዝኣቱ ክገብራ ኣብ ዝቀራረበሉ ዝነበረ እዋን ምፍራስ ፌደሬሽን ብድልየት ህዝቢ ኤርትራ ከም እተፈፀመ ንምምሳል ዕግርግር ኣብ ዘይብሉ ርጉእ ፖለቲካዊ ሃዋህብ ክፍፀመሉ ይደሊ ነበረ። እንተኾነ ግን ህዝቢ ኤርትራ ቅሒሩ ከም ዘሎ ኣይተኸወሎን። ፌደሬሽን ቅድሚ ምፍራሱ 5 ኣዋርሕ ማለት ብ27 ሰነ 1962 ኣብ ኣስመራ ኣዳራሽ ሰራሕትነታት መንግስቲ ላዕለዎት ሰበስልጣን መንግስቲ ኤርትራን
مكوننات عم حضرتي ديانو حلفتي.

ቢላታት ኣብ መሓደርቲ ኣውራጃታት ዓበይቲ ዓዲ መራሕቲ ሃይማኖትን ካልኦትን ኣብ ዝተረኽብሉ ኣኼባታት ስግኣቱ በዚ ዝስዕብ ቃና ኣቕሪብዎ ሃይለስላሴ ማለት እዩ። ኤርትራ ምሳ ድኣ ኢትዮጵያ ካብ እትፅምበር ፅርግያታታ ማዕርፎ ነፈርታን ወደባታን ንምምሕያሽ ኣብያተ ትምህርቲ ትካላት ጥዕና ሆስፒታላት ኣሃዱታት ሕክምና ኣብያተ ጸሎት መስጊድን ኣብያተ ክርስትያንን ንምህናፅ ብዙሕ ወፃኢታት ገይርና ነዚ ኩሉ ንምህናፅ ከዓ ኣብ ዝሓለፈ 10 ዓመታት 74,819,817 ብር ኢትዮጵያ ውፅኢና ብዘይካዚ እውን ደርቅን ኣንበጣን ምስ ኣጋጠመ ከም ዝሓገዝናኩም ካብ ግብሪ ነፃ ከም ዝገደፍናኩም ፅቡቅ ገይርኩም ትፈልጡ ኢኹም። ከምኡ ውን ሓረስቶት ንምሕጋዝ ካልእ ወፃኢታት ተገይሩ እዩ። ንሕና ነዚ ምእንቲ ኤርትራ ኢልና ዝገበርናዮ ብዙሕ ወፃኢታት ምጥቃስና ነቲ ኤርትራ ኣቓልቦ ኣይተዋህባን ዝብል ሓሶት ገደብ ንምግባር እዩ። ህዝቢ ኤርትራ ናፅነቱ ብግብሪ ዝተቓለሰ ህዝቢ እዩ። ጸላኢ ንኢትዮጵያ ኣብ ዝወረረሉ ግዜ ብዙሓት ኤርትራውያን ካብ ጣልያን ሃዲሞም ኣብ ጎኖም ኮይኖም ን7ተ ዓመታት ማለት ካብ 1935 ክሳብ 41 ምስ ጀጋኑ ኢትዮጵያውያን ኣሕዋቶም ኣንጻር ጸላኢ እናተዋግኡ ኢትዮጵያውነቶም ኣመስኪሮም እዮም። ኤርትራ ናበዲያ ኢትዮጵያ ክትምላስ ዝተኸየደ ጻዕሪ እውን ኢትዮጵያውነት ናይ ኤርትራ ኣብ ቅድሚ ውድብ ሕቡራት ሃገራ ብምንፅብራቅ ዓብ ተራ ተፃዊቶም እዮም። እዚ ዘኹርዕ ተግባር ሕጂ እውን ኣብ ውሽጢ ህዝቢ ኤርትራ ከም ዘሎ ኣምን እየ። እንተኾነ ግን ኣዝዮም ብቁፅሪ ውሕዳት ዝኾኑ ዕሱባት ናይ ደገ ልኡኻትን ኣብ ውሽጥን ኣለዉ። እቲ ኩነታት ካብ ሎሚ ፅባሕ ክመሓየሽ እናበልና ዓቕሊ ጌርና ክንፅበ ፀኒሕና። እቲ ዘሕዝን ንስርቅን ዝምታን ናይዞም ኣሻበርቲ ገለ ወፃእተኛታት ፖለቲካዊ መልክዕ ክህቡ ይፍትኑ ምህላዎም እዩ። ብድሕር እዚ ሃይለስላሴ ቅድሚኡ ተራእዩ ዘይፈልጥ ማዕርግን ንሻንን ናይ ክብሪ ስያመታትን ይዓዲሉ። ሽዑቡ ኣብ ጋዜጣ ዘመን ዝወፀ ዜና ከም ዘመልከቶ ኣብቲ ኣኼባ 13 ሰባት ደጃዝማች፣ 19 ፊተውራሪ፣ 19 ቀኛዝማች፣ 62 ግራዝማች፣ 3 ናይ ዳግማይ ምኒልክ ኣዛዚ፣ 13 ናይ ኢትዮጵያ ክብሪ ኮኸብ ኣዛዚ፣ 9 ናይ ዳግማይ ምኒልክ ናይ መኮንን ደረጃ፣ 33 ናይ ኢትዮጵያ ናይ ክብሪ ኮኸብ ናይ መኮንን ደረጃ፣ 67 ናይ ኢትዮጵያ ናይ ክብሪ ኮኸብ ናይ ፈረሰኛ ደረጃ፣ 08 ናይ ሃይለስላሴ ብሩር መዳልያ፣ ብድምር 246 ሲቪልን ወተሃደራውን ሓለፍቲ ሽመት ተዓዲሎም። ድሕሪ እቲ ሃፀይ ሃይለስላሴ በስመራ ዘካየዶ ኣኼባን ዝዓደሎ ሽመትን ወኪል ወይ ከዓ እንደራሲ ሃፀይ ሃይለስላሴ ኤርትራ ኣብይ ኣበበን መራሕ መንግስቲ ኤርትራ ስፍሓ ወልደ ሚካኤልን ነቲ ፈደረሽን ናይ ምፍራስን ሕብረት ምስ ኢትዮጵያ ዕላማ ደገፍ ህዝቢ ንምርካብ ናብ ምዕራባዊ ከባቢታት ብፍላይ ኣብ ቁርደት ከረን፣ ኣብ ዓበት፣ ናቕፋ፣ ባሮንቱ፣ ሃይኮታ፣ ተሰነይን ሰብደራትን ሰፊሕ ዑደት ኣካይዱ ነቐሉ። እንደራሲ ሃፀይ ሃይለስላሴ ብኤርትራ ሌተናንት ጀነራል ኣብይ ኣበበ ድሕሪ 2 ሰሙን ካብቲ ንጉስ ሃይለስላሴ ኣብ ኣስመራ ዘካየደ ኣኼባ ብ12/5/1962 ብዛዕባ ምፅምባር ኤርትራ ናብ ኢትዮጵያ ፖለቲካዊ ጎስጓስ ንምክያድ ኣብ ቁርደት ብዙሓት ሰበ ስልጣን መንግስትን ኤርትራን ኢትዮጵያን ዝተሳተፍዎ ብዙሕ ህዝቢ ዝተረኽብሉ ኣኼባ ኣካየደ። ኣብዚ ኣኼባ እዚ ተጋደልቲ ሓንቲ ዝተፈንጀረት ካልኣይቲ ከዓ ከይተፈንጀረት ዝተረፈት 2 ናይ ኢድ ቦምባ ተኮሱ። ሰበስልጣን ኢትዮጵያ ነቲ ስርሒት ክሓብእዎ ስለ ዘይከኣሉ ብመንገዲ ወግዓዊት ጋዜጣ ዘመን ከኣምኑ ተገዲዶም። ሰበስልጣን ኢትዮጵያ ነቲ ስርሒት ክሓብእዎ ስለ ዘይከኣሉ ብመንገዲ ወግዓዊ ጋዜጣ ዘመን ከኣምኑ ተገዲዶም። ጋዜጣ ዘመን ኣብ ናይ 14/5/62 ሕታማ ሚኒስተር ፍትሕን ሕግን ዑመር መሓመድ ሓሰኖ፣ ሸክ ሳልሕ መሓመድ ኣሰይድ ምስጦፋን ዝርከቡም 4 ሰባት ከም ዝሞቱ፣ ካብ ሰበስልጣን መንግስቲ ድማ ሌተናንት ጀነራል ኣብይ ኣበበ፣ ደጃዝማች ሓመድ ፈረጅ፣ ኣቦ ወንበር ባይቶ ኤርትራ ብላታ ቁምላቸው በለጠ፣ ተሓጋጋዝን ደራሴ መላእከ ሰላም ዲሜጥሮስ፣ ምክትል ኣቦ ወንበር ባይቶ ኤርትራ ተወልደ ብርሃን ገብረ መድህን፣ ዳይረክተር ምምሕዳር ሓፈሻዊ መራኸቤታት በላይ ገብረዝጊ፣ ኣብ ማሕደረ ኣውረጃ ቁርደት ኣለማዮ ኪዳኑ፣ ሓላፊ ክፍሊ ፕረስ ኣብ ቤት ፅሕፈት እንደራሴ ኣጠይብ ዓብደላ፣ ፍሉይ ፀሓፊ ኣብ ወንበር ባይቶ ኤርትራ ዝርከቦም 31 ሰባት ከም ዝቆሰሉ ጋዜጣ ዘመን ኣብ ናይ 14/5 ሕታማ ስፊራቶ ይርከብ።
ብ14/12/2012 መንግስቲ ኢትዮጵያ ነቲ ውድብ ሕቡራት ሃገራት ዝወሰኖ ፌደሬሽን ብኢደዋኑኑ ኣፍሪሱ ኤርትራ ናብ ኢትዮጵያ ከም ዝፅምበር ኣብ ዝኣወጀሉ ግዜ እምበኣር ኣብ ትሕቲ ከምዚ ዝኣመሰለ ከቢድ ተቃውሞን ወጥርን እዩ ዝነበረ። ድሕሪ ምፍራስ ፌደሬሽን ውሳነ ሕብረትን ቀዳማይ ዝተወስደ ስጉምቲ ነታ ወግዓዊት ልሳን መንግስቲ ኤርትራ ዝነበረት ጋዜጣ ዘመን ስማ ምልዋጥ ነበረ። ነዚ ብዝምልከት ታ ጋዜጣ ድሕሪ ክልተ ሰሙን ድሓንኩን ጋዜጣ ዘመን ኣብ ትሕቲ ዝብል ኣርእስቲ ኣብ ዘውፅኦ ኣንቀፅ ከምዚ ክትብል ኣፍለጠት። ኣብ ውሽጢ ፍቕርን ሕውነትን ዝመልኦ ኩነታትን 10 ዓመታት ዝነኣድ ኣገልግሎት ድሕሪ መሃባ ጋዜጣ ዘመን 10 ዓመታት በዘሕታ መዝብቅዕ ኣሎ። ኣብ ዝመፅእ ሰሉስ 27/11/2062 ከዓ ብሓደ ህዝቢ ዝተፈትወን ክቡርን ሕብረት ዝብል ሓድሽ ስም ሒዛ ክትወፅእ ምዃና ንኣንበብታ ነፍልጥ ክብሉ እዚ ፅሑፍ እዚ ዘርጊሖም። እዚ ታሪክ እዚ ኣብ ግዜ ሓደ መስከረም ዝነበረ ታሪኻት ኣብ ጋዜጣ ሓደ ሰሪትራሎግ ኣብኡ ነንብቦ።

ዝኸበርኩም ሰማዕትና ኣብዚ ናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እንዳገበርና ኣብ ዝመፅ ድሕሪ ክልተ ሰሙን ክሳብ ንረኸብ ናይ ሎሚ መደብና ኣብዚ ደምዲምና ኣለና። ፅቡቕ ሰንበት ክኾነልኩም እንዳተመነና ድሓን ቀኒዩ